0: ሰላም የቢቢሲ አማርኛ አድማጮች እንደምን አምሽታችኋል? ለረቡዕ ምሽት ያልናቸውን ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን የኢሃፓ አመራር ራሳቸውን ከምርጫው ለምን አገለሉ?
1: በዚህ አስቸጋሪ ሁኔታ ያልተፈጠረለት ምርጫ መሳተፍ ማለት አገዛዙ ለቀጣይ የሚደግሰው እልቂት ግሪን ካርድ እንደመስጠት ነው።
0: ዓለም አቀፍ የንቦች ቀንን በማስመልከት ስለ ንቦች አስደናቂ

0: ባህሪያት የሚነግሩንን ተመራማሪ ጋብዘናል።
1: የአፍሪካን ደግሞ አሉ በጣም ተናዳፊ ናቸው። የአፍሪካ ለምን ተናዳፊ ሆነ? አካባቢያቸው ላይ ጠላትነት ይበዛል።
0: የትናንቱን የአርሰናል ድልም እንቃኛለን። ለተከታዮቹ 20 ደቂቃዎች አብራችሁ እንድትቆዩ የአክብሮት ግብዣችን ነው።

0: የኢትዮጵያ ምርጫ ቦርድ የኢሃፓ አመራር የሆኑትን ይስሐቅ ወልዳይን ራስን ከእጩነት የማግለል ጥያቄ እንደማይቀበል አስታወቀ። ለዚህም ከእጩነት የመልቀቅ ወይም የመሰረዝ ጥያቄ በሕጉ መሰረት ያስተናግድ የቆየው እስከ ሚያዝያ 23 ቀን 2018 ዓ.ም እንደነበረና የድምጽ መስጫ ወረቀቶች ታትመው ወደ አገር ውስጥ መግባታቸውን በመክንያትነት ጠቅሷል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ አመራር የሆኑት ይስሐቅ በበኩላቸው በእጩነት መቅረብ መብት እንጂ ግዴታ አይደለም ሲሉ የምርጫ ቦርድን ውሳኔ እንደማይቀበሉ ለቢቢሲ ተናግረዋል።
1: እኔም ያቀረብኩት ከምርጫ ራሴ ማግለል ነው። ምርጫ ቦርድም የሰጠው መልስ ያው ልክ ነው። ዝርዝሩ ግን ያው እኔ አሳወቅኩኝ እንጂ አልጠየቅኩም። ሁለት ቀን ሲቀርም መውጣት ይቻላል ማለት ምርጫ ቦርድ የተረዳበት መንገድና እኔ ያቀረብኩት መንገድ በጣም የተለያየ ነው። ይሄ የሰጠውን እዛ የተሰጠውን መልስ አንድ ወር ምናምን የሚለው ፓርቲውን ከጠየቀ ፓርቲውን እጩውን የመተካካት አንዱ እጩን ሰርዞ ሌላኛውን እጩ ለመተካት በሚያስብበት ጊዜ የጊዜ ገደብ ሊያስቀምጥ ይችላል። እጩውን መቅረብ መወዳደር ግን መብት እንጂ ግዴታ አይደለም። ስለ እኔ እጩውኜ አልቀጥልም፣ ምክንያቱም እንድቀጥል የሚያስገድደኝ ህግ የለም። ራሴን ከምርጫ አግልያለሁ ብዬ በተናገርኩት ያኔ ራሴን ነው መወሰን የሚችለው እንጂ በእኔ እጩ መሆንና አለመሆን ማንም አይወስንልኝም። ምርጫ ቦርድ አይወስንልኝም፣ መንግስት አይወስንልኝም፣ ፓርቲ አይወስንልኝም።
0: አቶ ይስሐቅ ኢሃፓ አባል የሆነበትን ትብብር ለኢትዮጵያ አንድነት የተባለውን ጥምረት በመወከል በእጩነት የቀረቡት በአዲስ አበባ ከተማ አራዳ ክፍለ ከተማ ምርጫ ክልል አንድ ለህዝብ ተወካዮች ምክር ቤት ለመወዳደር ነበር። ይሁን እንጂ ሊካሄድ ከሁለት ሳምንት ያነሰ ጊዜ በቀረው ጠቅላላ አገራዊ ምርጫ እንደማይሳተፉ ገልጸዋል። እዚህ ውሳኔ ላይ ያደረሳቸውን ምክንያትም እንዲህ ሲሉ አስረድተዋል።
1: እኛ ከምርጫ በፊት እንደ ፓርቲ አስቻይነት የሌለው ምርጫ አምባገነኖችን ያነግስ እንደሆነ እንጂ ዲሞክራሲን አያዋልድም የሚል መግለጫ አውጥተናል። ወደ ምርጫ ሂደቱ በምንገባበት ጊዜ ቅድመ ሁኔታዎችን አስቀምጠናል። በመላ ሀገሪቱ እየተካሄዱ ያሉ ጦርነቶችን ካልቆሙ በምርጫ አንሳተፍም ወይም ደግሞ የምርጫ አስቻይነት የለም። በፖለቲካና በማንነታቸው ምክንያት የታሰሩ የምክር ቤት አባላት፣ ፖለቲከኞች፣ ጋዜጠኞች ሳይፈቱ በምርጫ አንሳተፍም። ተፈናቃዮችን ወደ ቀያቸውን ካልተመለሱ በምርጫ አንሳተፍም። በመላ ሀገሪቱ ያሉትን ቀውሶች፣ ምስቅልቅሎች፣ አለመረጋጋቶች እነዚህ ካልተፈቱ በምርጫ አንሳተፍም። በታጣቂ ኃይሎችም አሉ ከነዚህ ኮዛላቸው ብለን አምነን ጄኒውን በሆነ በሰጡ መቀበል የተሞረከዘ ድርድር ካልተደረገ በምርጫ አንሳተፍም የሚሉ ቅድመ ሁኔታዎች ነበሩ እንደ ትብብርም እንደ ኢሃፓም። ስለዚህ እነዚህን ስላልተፈጸሙ ያለን ጊዜ ደግሞ አጭር ስለሆነ ከዚህ በኋላ ፓርቲ መጠበቅ ትርጉም ያለው ምስሉ ስላልሰማኝ በዘጠኝ ቀን በስምንት ቀን ፓርቲውን ይፈጥራል ብዬ ወይም ደግሞ ትብብሩ በትብብር ስለምወዳደር ትብብሩ የሚፈጥረው ተአምር ወይም ደግሞ በስምንት ቀን ውስጥ ወጥቻለሁ ብሎ ይናገራል የሚያስብል እንቅስቃሴ ስላላየው በግሌ ለተናገርኳቸው ቃላቶች ለሚያደምጠኝ ማህበረሰብ ቃሌን ለመጠበቅ ያክል ከህሊናም ከሞራልም ተጠያቂነት ነፃ ለመሆን ይህንን ውሳኔ ወስኛለሁ። ግን ይህ ብቻ አይደለም። በዚህ ምርጫ መሳተፍ ማለት አገዛዙ ለቀጣይ የሚደግሰው እልቂት ግሪን ካርድ እንደ መስጠት ነው ብዬ ስለማመን በተለይ ከምርጫ በኋላ እኔ አጀብኩት አላጀብኩት መንግስት መሆን አይቀርም። ነገር ግን እኔ አጅቤ ቀጣይ በሚፈበረካቸው አዳዲስ የጦርነት ቀጠናዎችን እንደ አጫፋሪ ወይም እንደ ደጋፊ መሆን አልችልም፣ አልፈልግም።
0: የኢሃፓ ፕሬዚዳንት የሆኑት አብርሃም ሃይማኖት በበኩላቸው የአባላቸውን ውሳኔ በተመለከተ ይህንን ብለዋል።
2: እሱ እንደ ግለሰብ የወሰነው ነው። በነገራችን ላይ በጋራ አመራር ስለሆነ ድርጅቱ የሚመራው በግለሰብ የተወሰነ ውሳኔ ነው፣ ግላዊ ውሳኔ ነው። ከድርጅት መርሆች አንጻር ትንሽ ይጻረራል። ቢሆንም መብቱ ነው እንደ ግለሰብ መወሰኑ ብለን እናምናለን። ለምሳሌ እንደ ኢሃፓ ውስጣችን በዚህ ጉዳይ ላይ በሰፊው የሀምሳ አምስት አባላት ያሉበት ማዕከላዊ ኮሚቴ እንውጣ አንግባ እንቀጥል አንቀጥል በሚል በጣም በሰፊው ተወያይቷል። ተወያይቶ 11 አንቀጥል የሚል ድምፅ ታይቶ በአብላጫ ድምፅ ግን የተቀረው እንቀጥል ይሻላል፣ ሁኔታዎች የሚከብዱ ከሆነ ጥቂት ቀን ሲቀረው መውጣት እንችላለን እንደ ተቋም በሚል ወስነናል። እንደ ተቋም ኢሃፓ ወጥቶ አልቀጥልም ቢል ምርጫ ቦርድ ማስቆም አይችልም መብቱ ስለሆነ። እንግዲህ ያው በግል የተወሰኑ ውሳኔዎችን አባላት የሚያስኗቸው ውሳኔዎች በግል የሚባል ነገር ባይኖርም በድርጅት ውስጥ ውሳኔዎቻቸውን ግን እናከብራለን። የግል ውሳኔያቸው ስለሆነ ከህግ አንጻር አልዳሰስነውም። ልክ ነው ልክ አይደለም የሚለውንም አስተያየት ለመስጠት ይቸገራለሁ። ዋናው ተቋሙ ግን በቀጣይ የሚወስናቸው ውሳኔዎች ይኖራሉ። ይህንንም አስመልክቶ የራሱ የሆነ ስራዎችን ሰርቶ የሚንቀሳቀስ ይሆናል። በዋናነት ግን እንደ ፓርቲ ኢህአፓ በዚህ ምርጫ ውስጥ አስቻይ ሁኔታዎች እንዲፈጠሩ እየታገለ ነው። ምርጫው አስቻይ ሁኔታ አለው ብሎ ቢቀጥል ራሱ አምኖበት አይደለም አለው ብሎ የሚቀጥለው።
0: ቢቢሲ የአቶ ይስሐቅን ቅሬታ በተመለከተ የብሔራዊ ምርጫ ቦርድ አስተያየትን ለማካተት ያደረገው ተደጋጋሚ ጥረት አልተሳካም። ዘገባው የማኑኤል ይልቃል ነው። የአውሮፓ ህብረት ከሁለት ዓመት በፊት በኢትዮጵያ ላይ የጣለውን የቪዛ ገደብ ማንሳቱን አስታወቀ። ህብረቱ የኢትዮጵያ መንግስት በህገ ወጥ መንገድ በአውሮፓ የሚኖሩ ዜጎችን ለመቀበል ያሳየው ተባባሪነት አናሳ ነው በሚል ላለፉት ሁለት ዓመታት በኢትዮጵያ ላይ የቪዛ ገደብ ጥሎ ቆይቷል። አሁን ላይ በህብረቱ አባል አገራት ውስጥ በህገ ወጥ መንገድ የሚኖሩ ኢትዮጵያውያንን በመለየትና ወደ አገራቸው በመመለስ ረገድ መሻሻሎች ስለታዩ ገደቡ እንዲነሳ መወሰኑን የህብረቱ ምክር ቤት ትናንት በድረገጹ ባወጣው መግለጫ አሳውቋል። ህብረቱ ከኢትዮጵያ ጋር ያለው ሁለንተናዊ ግንኙነት መሻሻል ማሳየቱንም ጠቅሷል። የአውሮፓ ህብረት ጥሎት በነበረው እግድ ምክንያት አባል አገራቱ ኢትዮጵያን በሚያቀርባቸው ማስረጃዎች መሰረት ቪዛ ሲጠይቁ የሚያስፈልጓቸውን ቅድመ ሁኔታዎች ማንሳት አይችሉም ነበር። ከአንድ ጊዜ በላይ ወደ አውሮፓ ህብረት አባል አገራት ገብተው መውጣት የሚችሉበት ቪዛም በእገዳው ተካቶ ቆይቷል። የዲፕሎማትና የመንግስት ባለስልጣናት ፓስፖርት ያላቸው ኢትዮጵያን ያለ ክፍያ ቪዛ እንዳያገኙም ተደርጎ ቆይቷል። በተጨማሪም ኢትዮጵያን ቪዛ ለማግኘት የሚጠብቁት ጊዜ ከ15 የስራ ቀናት ወደ 45 የስራ ቀናት ከፍ እንዲልም ተወስኖ ነበር። የቪዛ እገዳው በተጣለበት ወቅት የአውሮፓ ህብረት ውሳኔውን ዳግመኛ እንዲያጤን ኢትዮጵያ ጠይቃ እንደነበር ይታወሳል። ምክር ቤቱ ትናንት ባወጣው መግለጫም በአባል አገራቱ ግዛት በህገ ወጥ መንገድ የሚኖሩ ኢትዮጵያውያንን ለመቀበል ያለው ተነሳሽነት ላይ መሻሻል ታይቷል ብሏል። በዚህም ምክንያት እገዳውን በዘላቂነት ማስቀጠል አስፈላጊ እንዳልሆነ ገልጿል። አድማጮች እየተከታተላችሁ ያላችሁት ቢቢሲ አማርኛ ነው። ለመሸጋገሪያ ዜናዎቹ ኬኔዲ አባተ።
3: በኢቦላ የሚሞቱ ሰዎች ቁጥር ከተገመተው በላይ እንደሚጨምር ተገለጸ። በኢቦላ እንደተያዙ የተጠረጠሩ ሰዎች 600 መድረሳቸውንና በቫይረሱ ምክንያት እንደሞቱ የሚገመቱ ሰዎች ቁጥር ደግሞ 139 መድረሱን የዓለም ጤና ድርጅት አስታውቋል። ቫይረሱን ለመመርመር ረዘም ያለ ጊዜ መውሰዱ የሟቾች ቁጥር ሊያሻቅብ እንደሚችል ድርጅቱ ገልጿል። በእስራኤል ጥቃት ቢያንስ 19 ሰዎች መገደላቸው ተነገረ። እስራኤል በደቡብ ሊባኖስ ባደረሰችው የአየር ጥቃት ከተገደሉት መካከል 3 ህጻናትና 3 ሴቶች እንደሚገኙበት የአገሪቱ ጤና ሚኒስቴር አስታውቋል። 10 የሚደርሱት ሰዎች የተገደሉት አንድ ቤት ላይ በተፈጸመ ጥቃት መሆኑን ሚኒስቴሩ ጠቅሷል። ከኢራን ጋር የሚደረገው ድርድር ከመጨረሻው ምዕራፍ መድረሱንና ካልተሳካ ግን ጥቃት እንደሚጀምሩ ትራምፕ አስጠነቀቁ። በሁለቱ ሀገራት መካከል የሚደረገውን ጦርነት ለማስቆም የሚደረገው ንግግር እምብዛም ለውጥ እያሳየ አይደለም። ኢራን በድጋሚ ጥቃት ከተከፈተባት ግጭቱ ቀጠናውን እንደሚሻገር አስጠነቀቀች። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ኢራን ላይ በድጋሚ ወረራ ከተፈጸመ ቀጠናውን ያደርሳል የተባለው ጦርነት ከቀጠናውም ይሻገራል ብሏል። ሩሲያና ቻይና የአሜሪካን ወታደራዊ ጀብዶች አወገዙ። አሜሪካ በመላው ዓለም የምታካሄዳቸውን ወታደራዊ ጀብዶች እንደሚያወግዙ የሁለቱ ሀገራት ፕሬዝደንቶች ገልጸዋል። መሪዎቹ በቤጂንግ ከተወያዩ በኋላ ባወጡት የጋራ መግለጫ በሌሎች ሀገራት የሚፈጸሙ ድንገተኛ ወታደራዊ ጥቃቶችን ተችተዋል።
0: ዛሬ በዓለም አቀፍ ደረጃ የንብ ቀን ነው። ይህንን በማስመልከት ስለ ንቦች አስደናቂ ባህሪያት እንዲነግሩን በሐረማያ ዩኒቨርሲቲ የእንስሳትና ግጦሽ ትምህርት ቤት መምህርና በንቦች ላይ ተመራማሪ የሆኑትን ዶክተር ጥበቡ ማናየን አነጋግረናል።
4: እንደ እውነቱ ከሆነ ንቦችን ማስተማር ራሱ ቲያትር እንደማየት ነው። የሚያስደስቱ ፍጥረታት ናቸው። ትልቁ ነገር ኮኦርዲኔሽናቸውና ትጋታቸው ነው። መረጃ ያመጣች አንድ ንብ መረጃ ይዛ ስትመጣ ለሌሎቹ ሰራተኛ ንቦች መረጃውን የምታቀብልበት መንገድ የተቀነባበረ ነው። ርቀትን፣ አቅጣጫን ጠቁሞ ምን አይነት ሪሶርስ፣ ምን አይነት ግብአት ምን አካባቢ እንዳለ ታሳያለች እናት ንብ።

0: ያደረጋቸው ደግሞ ፌርሞን ወይም ቅመም ንቦች በሽታ የሚቀባበሉት ቅመም አለ። ያን ቅመም በመልቀቅ እንሰጠው ትእዛዝ አለ። ያ ትእዛዝ ለሁሉም በአግባቡ ይደርሳል ያለ አንዳች ስህተት። እስኪ የእንትኑ ላሳዩት የእንጀራ የንብ እንጀራ 6 ማዕዘን ነው። ኤግዛክትሊ እኩል ነው። የሚጎል ነገር የለም። ያለ ስህተት ይሰሩታል።
1: ይገርም ነው።
0: ይሄ ከተፈጥሯቸው በጣም አስገራሚ የሆነው ነገራቸው ይሄ ነው። ስንፍና የሚባል የለም።
1: ስንፍና ስትል ዶክተር እንደው ሰነፍ ቢገኝ መሀላቸው ቅጣት አለ የሚታወቅ ነገር ይባረራል ምንድን ነው የሚሆነው?
0: አዎ፣ ቀድሞ ነገር ንቦች ሰራተኛ ሆኖ ሰነፍ የለም ካልታመመች በስተቀር። ተፈጥሯቸው ስንፍናን የሚያስተናግድ አይደለም። የለውም፣ በተፈጥሯቸው ሰነፍ አይደለም። ነገር ግን አንድ ሰነፍ የንብ ዝርያ አለ መሀላቸው። ዝርያ ሳይሆን ጾታ፣ ወንዴው ማለት ነው። ንጉሱ
1: ወንድ ነው የሚያስቸግረው። በእርግጥ በመለገም ወንድ ብዙውን ጊዜ በሌላም ተፈጥሮ
0: አይደለም፣ ለግሞ አይደለም፣ እሱም ተፈጥሮ ነው። የስራ ድርሻው እናት ንብን መገናኘትና የዝርያ ማስተላለፍ ነው ስራው። በቃ ሌላ ስራ የለው፣ ምንም አይሰራው። ድንጉላ ንብ ነው የሚባለው በስሙ በአማርኛው። ይሄ ድንጉላ ንብ አዲስ እናት ንብ ስትወጣ እሷን መገናኘት ነው። ስለዚህ የረሃብ ጊዜ ስለ ቅጣት ስላነሳ ነው። የረሃብ ጊዜ ወይም የመኖ እጥረት ጊዜ እሱን አውጥተው ይገላሉ። የሚያበረክተው ነገር ስለሌለ፣ ስለዚህ በህይወት ዘመኗ አንዴ ነው የምትገናኘው።
1: ስንት ወልዳለች ግን ከአንድ ግንኙነት በኋላ?
0: ሚሊዮች ሚሊዮኖች የሚቆጠር ነው። በጣም ብዙ ነው የምትወልደው።
1: የሚገርም
0: እሷ በየቀኑ እንቁላል መጣል ነው ስራዋ። ሌላ ስራ የላትም እሷ ደግሞ።
1: ይሄ ሁሉ ሚሊዮን በአንድ ግንኙነት ነው?
0: በአንድ ግንኙነት በእድሜ ዘመኗ እየወለደች ነው የምትሄደው። ያ ሁሉ አንድ ጊዜ ባደረገችው ግንኙነት ነው እንቁላሉን ፈርትላይዝ እያደረገች የምትወልደው። በየቀኑ ነው የምትወልደው። ስራቸው በእድሜያቸው ይወሰናል። ለምሳሌ አንድ ሰራተኛ ነ መጀመሪያ እንደተፈለፈለች የቤት ጽዳት ሰራተኛ የምትሆነው ጠፏቸው ብታይ ከኛ ቤት የተሻለ ጽዳት አለው። በዛ ትንሽ ኦርጋኒዝም ቤታቸውን እንዴት እንደሚያጸዱ ቀጥለው ትንሽ ጉልበት የማውጣት ጉርምስና ይመጣል። አጭር ጊዜ ነው። በዛች ጊዜ ውስጥ ደግሞ ሶልጀር ነው የሚሆኑት፣ ወታደር። ስለዚህ ቀፎ አካባቢ ነው የሚበረው። በተለይ ማር በሰሩበት ሰዓት እጮች በብዛት ይወጣሉ። ያን ጊዜ አቀፎን መጠበቅ ግድ ይሆናል። ሌባ ንቦችም አሉ፣ ዘራፊ ማለት ነው። መጥተው የሚዘርፉ ንቦች አሉ።
1: ምን እንደሚዘርፉት
0: ጠላት የምንላቸው ማሩን ይዘርፋሉ።
1: ማረሽ።
0: ስለዚህ እነሱንም መከላከል አለበት። ሌላ ዘራፊ ንቦችን መከላከል አለበት። የንብ ጠላት የሚባሉትንም መከላከል አለበት። እንደ ሸለመጥማት አይነት ወፎች፣ ሸረሪት፣ ዘመኒት፣ ጉንዳን፣ እነዚህን አጥፊዎቻቸው ናቸው። ስለዚህ እነዚህን መከላከል አለባቸው። ሰውንም የሚነድፉት በዚሁ ምክንያት ነው። ማር በደንብ የሰሩ ጊዜ ነው ተናዳፊ የሚሆኑት። ማር በደንብ ያልተሰራ ጊዜ ብዙ አዳዲስ ንቦች ስለማይወጡ ብዙ ወታደር የለም። ቢኖሩም ራሱ ተናዳፊ አይሆንም። በነገራችን ላይ አንድ ንብ አንዴ ከተናደፈ ይሞታል። ህይወቱን ነው የሚሰጠው።
1: ነው እንዴ? ወዲያው ነው የሞተው?
0: ነደፈ ማለት ይሞታል። ይሞታል። ነድፎ ካወቅ ሰውነት ላይ ጭስ ይላል እና አንጀቱን አንተ ላይ ጥሎ ለማለፍ ሪንግ ነው እንትኑ ወደ ውስጥ ይሄዳል። ጦር፣ ይሄ ዚግዛግ ያለው ጦር አለ አይደል? ወደኋላ ብትስበው የማይወጣ እንደሱ አይነት ነው ጦራቸው። ስለዚህ እሱ ወደ ውስጥ ይሄዳል። ናቹራሊ ከተበጠሰም በኋላ ወደ ውስጥ ይሄዳል እና ስለዚህ እሱን ለማላቀቅ ሲታገል አንጀቱን በጥሶ ይሄዳል። ስለዚህ ትንሽ ወደዛ ሂደት ብሎ ነው የሚሞቱ። አይቆይም።
1: የሚነድፉን ወታደሮቹ ብቻ ናቸው እንዴ ዶክተር?
0: ወታደሮቹ ብቻ ናቸው። ሰራተኛ ያው ወታደር በኋላ ሰራተኛ ንብ ይሆናል። ማለት ፎሬጀር የምንለው ወጥቶ አበባ ዱቄትና ውሃ የማር መስሪያ ግብአቶችን የሚያመጣ ማለት ነው። ይሄም እድሜው ከአንድ ሁለት ሳምንት በኋላ ወደ ሰራተኛ ንብነት ወደ ፎሬጀርነት ይቀየራል። እነሱ ተናዳፊ አይደሉም። ተናዳፊ አይደሉም ማለት ግን መናደፊያ የላቸው ማለት አይደለም። አላቸው። ስራቸው መናደፍ ስላልሆነ ያዩትን ሁሉ ዝም ብሎ አይነድፉም። እነዚህ ሁለት ባህሪያቸው በጣም ነው የሚገርም።
1: ዶክተር፣ አሁን እኛ የሰው ልጆች በብሔር በቀለም ጥቁር፣ ነጭ፣ ኤዥያ እንደዚህ በብዙ መንገድ እንከፋፈላለን። እንደዚህ አይነት የዝርያ ክፍፍል አለ እንዴ? ለምሳሌ ፈረንጅ ንብ አለ?
0: አለ አለ። በከለርም ልዩነት አላቸው፣ በባህሪም ልዩነት አላቸው። አሁን ፈረንጆች የሚጠቀሟቸው በብሪዲንግ አሻሽለዋቸው በከፍተኛ ደረጃ ተናዳፊነታቸውን ቀንሰዋል። ስራቸው ምርቱ ላይ ብቻ እንዲያተኩሩ፣ ፎሬጂንግ ላይ እንዲያተኩሩ ነው። በጄኔቲክስ ነው የቀነሷቸው። የእኛ ደግሞ የአፍሪካን ደግሞ አሉ፣ በጣም ተናዳፊ ናቸው። የአፍሪካ ለምን ተናዳፊ የሆነ? አካባቢያቸው ላይ ጠላትነት ይበዛል ነው። ሰርቫይቭ ለመኖር ጠላት መከላከል አለባቸው። ስለዚህ ተናዳፊ ናቸው። ሬስ ነው የምንለው ንብ፣ እንዳውም እንደ ሌሎቹ ስፔሽስ አንልም። ስፔሽሱ አንድ ነው፣ በሬስ ይለያያሉ። እንደ ጎሳ ብለው እስቲ ቀፎውን እንደ አንድ መስሪያ ቤት ወይም እንደ አንድ ሀገር እንውሰድ። እርስ በርሳቸው ምንም ጸብ የላቸው። እያንዳንዳቸው የተለያዩም ቢሆኑ በእድሜ ቢለያዩ እርስ በርሳቸው ምንም አይነት ልዩነት የለም። ትንሿ ከትልቁ ጋር አይጣላም። ቦታ ጠበበኝ ቦታ ሰፋኝ ብለው ጸብ የለም። ቦታ ከጠበበ በጋራ ሆኖ ቦታን የማስፋት ማለት ሰፊ ቦታ ፍለጋ

0: ይወጣሉ እንጂ አይጣሉም። ንብ ጥቅምት አካባቢ ሰምተህ ከሆነ የገበሬ ልጅ ከሆንክ ጥቅምት አካባቢ ይወጣሉ። መኖ እንደ ልብ ስለሆነ ብዙ እንቁላል ትጥላለች። ስለዚህ ብዙ ንብ ይፈለፈልና ቀፎ ውስጥ ንቦቹ ይበዛሉ። ስለዚህ ተከፍለው ይወጣሉ። አዲስ እናት ንብ ይዘው አሮጌዋ ትወጣለች፣ አዲሷ እዛ ቀፎ ውስጥ ትቀራለች። ይሄ ማለት ተመልከተ፣ አሮጌዋ የድሮዋ ትወጣለች አዲስ ቤት ፍለጋ፣ አዲሷ ግን በነባሩ ቤት ውስጥ ትቀራለች። ማለት ገና ልምድ የሌላት ትንሽ የሆነችዋን የመንከባከብ ባህሪ ነው የሚያሳየው። ይሄንን ባህሪ ምን ነው እኛ ብንወስድ
1: አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን ተከትሎ ደጋፊዎቹ በተለያየ መልኩ ደስታቸውን እየገለጹ ነው። ፋሲካው መንበሩ ዝርዝር አለው።
2: አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን አሸንፏል። የሰሜን ለንደኑ ክለብ አርሰናል ባለፉት 3 ዓመታት በሚኬል አርቴታ እየተመራ ከዋንጫ ጫፍ እየደረሰ 2 ጊዜ በማንቸስተር ሲቲ፣ 1 ጊዜ ደግሞ በሊቨርፑል ተነጥቆ በተከታታይ ሁለተኛ ሆኖ ጨርሷል። ዘንድሮ የፕሪሚየር ሊጉ መርሃ ግብር አንድ ጨዋታ እየቀረው ተቀናቃኙ ማንቸስተር ሲቲ ከበርንመዝ ጋር በነበረው ተስተካካይ ጨዋታ ነጥብ መጋራቱን ተከትሎ በ82 ነጥብ የ2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ መሆኑን አረጋግጧል። አሰልጣኝ ፔፕ ጋርዲዮላን በዚህ ሳምንት መጨረሻ የሚሰናበተው ማንቸስተር ሲቲ ከበርንመዝ ጋር አንድ አቻ መለያየቱን ተከትሎ ነጥቡ 78 ደርሷል። ነገር ግን የመጨረሻ ጨዋታውን ቢያሸንፍም ከመሪው አርሰናል ጋር እንደማይደርስ ተረጋግጧል። የአርሰናል ደጋፊዎች 22 ዓመታትን በተስፋ ሲጠብቁ ቆይተው ለድል በቅተዋል። እናም ግንቦት 11 2018 ዓ.ም የሚረሱት ቀን አይሆንም። የማንቸስተር ሲቲን እኩል መውጣት ተከትሎ ደጋፊዎች በተለያዩ የዓለማችን ክፍሎች ደስታቸውን ሲገልጹ ታይተዋል። የበርንመዝንና የማንቸስተር ሲቲን ጨዋታ መጠናቀቅ የሚገልጸው ፊሽካ ከተሰማ በኋላ በተለይ በሰሜን ለንደን ያሉ የኳስ መመልከቻ ቦታዎች በከፍተኛ ጩኸት ተናውጠዋል። ከደጋፊዎቹ በተጨማሪ በአርሰናል የልምምድ ቦታም ተጫዋቾቹና የቡድኑ ሰራተኞች አንድ ላይ ተሰባስበው ደስታቸውን ገልጸዋል። አርሰናል በ2003-2004 የውድድር ዘመን አንድም ጨዋታ ሳይሸነፍ ዋንጫውን ሲያነሳ ደጋፊዎቹ ቀጣዩን ዋንጫ ለማሳካት ብዙ እንደማይጠብቁ ተስፋ ነበራቸው። ነገር ግን ሌላ ዋንጫ ለማሸነፍ ሩብ ክፍለ ዘመን የሚጠጋ ጊዜ ወስዶባቸዋል። አርሰናል አሸናፊ መሆኑ ከታወቀ በኋላ በመላው ዓለም ደጋፊዎች ደስታቸውን እየገለጹ ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመርን ጨምሮ የአርሰናል ደጋፊ የአገራት መሪዎችና ታዋቂ ሰዎች ደስታቸውን በማኅበራዊ ሚዲያ አጋርተዋል። አርሰናል የዓመቱ የፕሪምየር ሊግ መርሃ ግብር እሁድ ግንቦት 16 ሲጠናቀቅ ከሜዳው ውጭ ከክሪስታል ፓላስ ጋር ያለውን ጨዋታ ካጠናቀቀ በኋላ በይፋ ዋንጫውን ይረከባል። ከሳምንት በኋላ ደግሞ ወደ ሃንጋሪ ቡዳፔስት በማቅናት ከፈረንሳዩ ፒኤስጂ ጋር የአውሮፓ ሻምፒዮንስ ሊግን ለማሸነፍ ይፋለማል። አርሰናል በሚኬል አርቴታ እየተመራ የሻምፒዮንስ ሊግ ዋንጫውን የሚያሸንፍ ከሆነ በክለቡ ታሪክ ያልተገኘውን ድል ለመጀመሪያ ጊዜ በማሳካት አሰልጣኝ ሚኬል አርቴታ በሰሜን ለንደኑ ክለብ ዘንድ በትልቁ የሚታወሱበት አጋጣሚ ይሆናል።
1: እዚህ ስቱዲዮ ኢንጂነራችን ጆናታን ማንጊን ጨምሮ የአርሰናል ደጋፊዎች ደስታቸውን ሲገልጹ እየታዩኝ ነው። ለሁሉም ደጋፊዎች እንኳን ደስ ያላችሁ እንላለን። አድማጮች፣ የዛሬውን በዚህ ነው የምናበቃው። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። ነገ በሌሎች ዘገባዎች እስከምንገናኝ መልካም ጊዜ።

0: Ashama akkam ooltan hordoftoota keenya sagantaa raadiyoo keenya roobii galgalaa eegaleerra. Waa'ee filannoo Itoophiyaa irratti komii paartiin mormituu IHAPA jedhamu kaasu maal akka ta'e.
1: ከላይ ኮሚቴው አሁን በለህዝብ ይፋ በማናረገው መንገድ ተቃውሞ ስልቶችን ይከተላል ለምሳሌ ውጤት አለመቀበል ሊሆን ይችላል
2: ለነንኩን ሐቀቀበይ ሰፊያ ማናማ ከተውፊ ሃሎን ንጉተሙ ቀበን ንጉተምኔ ሰገሌን ዋንከነ ሜፍቆፋ ሐቀቀበይ ሱማን

0: Itti jechuun waraqaan filannoo maxxanfamu baatus filannoo keessaa ba'uu danda'u. Sagaleen sun akka gatii hin qabnetti ilaalamuu danda'a. Garuu waraqaan filannoo waan maxxanfamee fi hirmaannan dirqamaa jechuudhaa fi bu'urri seeraa hin jiru.
1: ከዚህኛው ይልቅ ይሄኛው ይሻለኛል ብሎ የተቃውሞ ስልቶችን ይከተላል። ለምሳሌ ውጤታ ለመቀበል ሊሆን ይችላል። አይቶ ሂደቱን እስካሁን እየዳሰስናቸው ያለው
0: አቁማ ፓርቲ ቱጀኖን ከኛ ይፋዳ ለነንኩን ሐቀቀበይ ሰፊያማናማ ከተውፊ ሃሎን ንጉተሙ ቀበን ንጉተምኒ ሰገሌን ዋንከነመፍ ቆፋ ሐቀቀበይ ሱማን ፍለኖ ምርከናው ፍለኖ ከይሳው ባሱን መለቀብሶ ተኩተው ደንዳ እርገ ሰገሌን ከነመስ ቧ ሰገሌ አከይን ፉደነ ፊ ገቲን ቀምነ ሞርሞኒስ ቶፍታ ብራቲ ማሎተ ቀብሶ ከና ቀበነሶቹ አጅረመሌ አብዲ ፍለኖን ኩን አማናማ ታጀዱ ሂንቀምኑ
1: ዋጋቢስነቱን ተናግረናል ዋጋቢስ አይደለም የሚል ካለ ይምጣ ስለዚህ የኛ ስራ እችን ማጋ
2: ይምጣት ለከነ ንረት ቦርድ ፍለኖ በያለ ሰራ ደብያርገቹዳ ፍያሊንጎን አማፍ ምልኮብን ከነታን ሱዳን ሞዱን ገገባብ ሴስነትም ኢትዮጵያን ጄቁምስ ውላ ገላና ኦርሙዝ ገባቦ ባፍታው አዱኛረት ዲባው ማጅራጀቹዳና ከከቺፍቴ ለንደንት ኮንፈረንስ ታአምረት ሐሳ ከተሰን ሚኒስትር ማለቃ አህመድ ሽዴ ገቲም ቦባ ደበሉ ፍረኮኔ ሲጣው ይሮፈጫስነት ኦምሽቆናረት ጉፉ ኡማጅሩፍ ተርካንፊክ እንዳና ከፍለተሙስ ወምጭዴ ሰኔሩም አሜሪካና ከሐራት አለላ በናን ዋናራ ሄዱቱ ታጀቹዳን ኢራን አከከቺፍቴን ፕሬዝዳንት ዶናልድ ትራምፕ ፊ እስራኤል ኢራን ረት ረዴቢዳን ወራና በኑዳፍ አገቻጅሩም ወራክስ እስላማ ኢራና ሞ ወራን አመከው ከምባግዱ ገሌ ሰረደርበ ከነዱኛ ተወከደንደውስ አከከቺ ሴራም ቻይና ፍራሽያን ኢፕሰወሎድ አምባሳን ከሰት ስርነቲሰ አለላ ቅለንሳ ዮክንሞ ከመሳይላ ትራምፕ ጎልደን ዶም ጀደሙ በላለፈተን ቢዮንኩነን ቴክኖሎጂ ነከና አሪሮ ዲፕሎማሲ አዱኛ ከምበላ ዳፍሳጥሉ ጀቹዳን በላለፈተን ይሩም ፕሮጀክቲንግ ቴክኖሎጂ ዩነቲሰ ዩናይትድ ስቴትስ ጀቹዳፍ ከሮፈተ

0: ሰላም ሰላም ከመይ ተሆነ ክብራት ተከታተልቲ ቢቢሲ ትግርኛ ናይሎም ይሮብ ዕለታው ፈናውና ሒዝናልኩም ቀሪምና ለና ሕብረት ኤሮፓ ብለለ ኢትዮጵያን አምቢር ወፀን ሕክል ከላ ቪዛ አልዒሉ ብዘብል መደብና ክንፍልሚና ታሪኻዊ ዓወት ኣርሰናል ድሕሪ 22 ዓመታት ናይ ፕሪምየር ሊግ ሻምፒዮን ኮይና
1: ውፅኢት ምርካብ ግን ኣብ ግዜ ዝኣክል ዓመታት ተፀቢና ናትና ነዊሽ ነይሩ
2: መራ ኮይና ንብር ማህላይ ጌርካ ቲክቶክ ምስራሕ ድራገሪፋት
3: ኩሎም ተቐና እንቲ ካልእ እቲ ኣተወፅ እንዳበሉ ከሎ ንሕና ግን ፈልጢስና ወፂና
0: ሩስያን ቻይናን ንወታደራዊ ስጉምትታት ኣሜሪካ ነቒፎም ምሳኹም ዘምሲ ኣዜብ ብርሃነ ሓፀርቲ ዜናታት እውን ክህልውና እዮም ሰናይ ምክትታል ሕብረት ኤሮፓ ብልዕሊ ኢትዮጵያውያን ኣምቢር ወፀን ሕክል ከላ ቪዛ ኣልዒሉ መንግስቲ ኢትዮጵያ ብዘይሕጋዊ መንገዲ ኣብ ሃገራት ኤሮፓ ንዝነብሩ ዜጋታቱ ንምቕባል ዘርአዮ ምትሕብባር ውሑድ እዩ ብዝብል እዩ ሕብረት ኤሮፓ ቅድሚ 2 ዓመት ኣብ ልዕሊ ኢትዮጵያውያን ክልከላ ቪዛ ኣምቢሩ ላየን ፅጋብ ተወሳኺ ኣለዋ
4: ቤት ምክሪ ሕብረት ኣውሮጳ ኣብ ዘውፅኦ መግለፂ ኣብ ኣባል ሃገራት እቲ ሕብረት ብዘይሕጋዊ መገዲ ዝነብሩ ኢትዮጵያውያን ብምፍላይ ናብ ሃገሮም ኣብ ምምላስ ምምሕያሻት ስለ ዝተረኣዩ እቲ ገደብ ክልዓል ከም ዝተገበረ ገሊፁ ኣብ ሃገራት ኣውሮጳ ብዘይሕጋዊ መገዲ ዝነብሩ ስደተኛታት ዝመፅሉን ሃገራት ክቕበልኦም ወይ ድማ ክተሓባበራ ፍቓደኛታት እንተደኣ ዘይኮይነን ክልከላ ቪዛ ፀቕጢ ንምፍጣር ይጥቀማሉ ቤት ምክሪ ሕብረት ኣውሮጳ ብ21 ሓደን ሚያዝያ 2016 ዓ.ም ኢትዮጵያ እዩ ኣብ ትሕቲ ሕጊ ሕብረት ኣውሮጳ ዝርከቡን ንኢትዮጵያውያን ቪዛ ንምሃብ ኣብ ኣገልግሎት ይውዕሉ ኣብ ዝነበሩ ንመስርሓት ገደብ ከም ዝገበረ ወግዓዊ ገይሩ ኣብ ኣውሮጳ ብዘይሕጋዊ መገዲ ነብሩ ንዝነበሩ ኢትዮጵያውያን ኣብ ምፍላይ ሰነድ መገሻ ኣብ ምድላውን ናብ ኢትዮጵያ ኣብ ምምላስን ዝነበረ ኣሰራርሓ ከም ዝተመሓየሸ እውን ኣፍሊጡ እቲ ሕብረት ምስ ኢትዮጵያ ዘለዎ ኩለንተናዊ ርክብ ምምሕያሽ ከም ዘርአየ ኣብ መግለፂኡ ሓቢሩ ብሰንኪ እቲ ሕብረት ኣውሮጳ ኣምቢሩ ወፀንሐ ክልከላ ኣባል ሃገራት ኢትዮጵያውያን ብዘቕርብዎም መረዳእታታት መሰረት ቪዛ እንተሓቱ ዘድልይዎም ቅድመ ኩነታት ከልዕላ ይኽእላን ኢትዮጵያውያን ልዕሊ ሓደ ግዜ ናብ ሃገራት ኣባል ሕብረት ኣውሮጳ ኣትዮም ምውፃእ ዝኽእልሉ ቪዛ እውን ኣብቲ ክልከላ ኣትዩ ምፅንሑ ይዝከር ናይ ዲፕሎማት ሰራሕተኛ መንግስትን ሰብ

0: ዝን ፓስፖርት ዘለዎም ኢትዮጵያውያን ውን በዘይክፍሊት ቪዛ ከይረኽቡ ተገይሩ ጸኒሖም ካብዚ ብተወሳኺ ኢትዮጵያውያን ቪዛ ንምርካብ ዝጽበይሉ ግዜ ካብ 15 ናይ ስራሕ መዓልታት ናብ 45 ናይ ስራሕ መዓልታት ክውስኽውን ተወሲኑ ነይሩ ኢትዮጵያ ክልከላት ቪዛ ዳግማይ ግምት ክግበረሉ ሓቲታ ምንባራ ይዝከር ቤት ምኽሪ ሕብረት ኣውሮጳ ኣብ ዘውፅኦ መግለጺ ኣብ ግዝኣት ኣባል ሃገራት ብዘይሕጋዊ መገዲ ዝነብሩ ኢትዮጵያውያን ንምቕባል ዘሎ ተበግሶ ምምሕያሽ ኣርእዩ ኢሉ ብምኽንያት እዚ ድማ እቲ ክልከላ ብዘላቕነት ምቕጻል ኣድላይ ከም ዘይኮነ ገሊጹ
1: President Russia Vladimir Putin دحر عدد President America Donald Trump دحر حدات معلطات ما Xi Jinping أبا بيجينج أبزا كايدو وعلا ترخيبو زي أبزا عمت ناي Putin ناي مجمره ناي وطأم بصحيو China نتا إنا تنتسلت تخيط زلا روسيا كساب كندي وسانيت كم زغنتون زنت أبارغيو كابتي روسيا China معمو زمدناتات سنناي قربتنان محزنتن متحببارن زبل حبرو مقلتي توسخي رئيتوتات يهبالوا شين Putinن أبلع لي كالوت ሀገራት ዝፍጸም ብድዕ ዝመልኦ ወታደራዊ መጥቃዕቲ ንኸምዚ ዓይነት መጥቃዕትታት ንምድላው ድርድር ከም መሸፈኒ ምጥቃም ቅትለት መራሕቲ ልዑላውያን ሃገራት ምርግጋእ ውሽጣዊ ፖለቲካዊ ኩነታት እዘን ሃገራት ምትኩታኽ ናይ ስርዓት ለውጥን ከምኡውን ሃገራውያን መራሕቲ ብድፍረት ብምጭዋይ ናብ ፍርዲ ምውሳድ ኮኒኖሞ እቲ መግለፂ ኣብ መላእ ዓለም ንዝካየዱ ዝተፈላለዩ ዓይነት ወታደራዊ ምትእትታው ዝኹንን ኮይኑ ኣሜሪካ ብዝሓለፈ 6 ኣዋርሕ ኣብ ኢራንን ቨነዙዌላን ዝወ ሰርቶ ተግባራት ዝነቅፍ ይመስል ከምዚ ዓይነት ተግባራት ንዕላማታት መትከላትን ቻርተር ሕብረት ሃገራት ስርዓታት ኣህግራዊ ሕግን ኣህግራዊ ዝምድናታትን ብዓብዩ ዝጥሕስ ኮይኑ ኣብ መሰረታት ናይቲ ድሕሪ ካልኣይ ኩናት ዓለም ዝተመስረተ ስርዓት ዓለም ሰፍ ዘይብል ጉድኣት የስዕብ ይብሉ ኣብ ካልኣይ እብረ ፕረዚደንት ትራምፕ ኣብ ዙርያ ህሉ ስርዓት ዓለም ስክፍታታት ኣብ ዝፈጥረሉ ዘሎ እዋን ሺን ፑቲንን ንነብሶም ኣብ ቅድሚ ሓድሽ ኣህግራዊ ስርዓት እናቐምጡ ይመፅ ኣለዉ ንምዃኑ ዕርክነት ሺን ፑቲንን ክሳብ ክንደዩ ሃና ዘራጽዮን
2: ፕሬዚደንት ሺ ብ2013 ናብ ስልጣን ካብ ዝመፀት ሒዙ ልዕሊ 4 ጊዜ ተራኺቦም እዮም ሩስያዊ መዘንኡ ቭላድሚር ፑቲን ኣብ ዝሓለፈ መስከረም ኣብ ዓብዪ ወታደራዊ ምርኢት ሺ ንምስታፍ ናብ ቻይና ገይሹ ነይሩ እዚ ምሕዝነታዊ ርክብ እዩ ነይሩ ምትሕብባር ክልቲኦም መራሕቲ ድማ ዝኾነ ገደብ የብሎን ይብሉ ኣብዚ ሰሙን ኣብ ቤይዥንግ ክራኸቡ ከለዉ ግን ብዙሓት ከሳኽዕዎም ዝደልዩ ነገራት ኣለዎም ፑቲን ቻይና ተድልዩ እያ ኣብ ልዕሊ ዩክሬን ድሕሪ ዝፈፀሞ ወራርን ዓለምለኻዊ እገዳታትን ንቁጠባ ሩስያ ኣመናሓሲቦሉ ቤጂንግ ልዕሊ ርብዕ ሰደድ ሩስያን ብቢልዮናት ዶላራት ዝትመን ዘይተፃረየ ነዳድን ሩስያ ትዕድግ ቻይና ብሰንክቲ ኣብ ኢራን ዝካየድ ዘሎ ውግእ ካብ ማእኸላይ ምብራቅ እትረኽቦ ዝነበረት ነዳዲ ስለ ዝጎሰዮ ካብ ሩስያ ዝያዳ ነዳድን ጋዝን ክትዕድግ ትደሊ ትኸውን ቻይና ዝዓበየት ንግዳዊት መሻርክቲ ሩስያ ክትከውን ከላ ሩስያ ድማ ካብ ኣህጉራዊ ንግዲ ቻይና 400ታዊት ጥራያ ትሕዝ ቻይና ካብ ዝኾነት ሃገር ንላዕሊ ናብ ሩስያ ሰደድ ትገብር ቁጠባኣ ድማ ካብ ናይ ሩስያ ኣዝዩ ዝዓበየ እዩ ዢ ብተወሳኺ ፑቲን ኣብ ልዕሊ ዩክሬን ዝወስዶ ዘሎ ስጉምቲ ኣይኹንኖን ኢሉ እዩ በዚ ድማ ምስ ሃገራት ምዕራብ ክዕቅቦ ዝደሊ ዝምድናታት ኣብ መንጎ ክቕርቀር ምኽንያት ኮይኑ እዩ ንዓመታት ኣብ ልዕሊ ሩስያ ዝፀንሐ እገዳ ምዕራባውያን ሞስኮ ንግዳዊ ምትእስሳራ ምስ ቤጂንግ ክኸውን ደሪኽዋ እዩ ብተወሳኺ ቭላድሚር ፑቲን ኣብ ዝሓለፈ ሰሙን ምስ ትራምፕ ዝነበረ ርክብ እንታይ ይመስል ከም ዝነበረ ክፈልጥ ይደሊ እዩ ልዕልና ኣሜሪካ ድማ ንሩስያን ቻይናን ቀንዲ ብድሆአን እዩ ስለዚ ፑቲንን ሺን ተመሳሳሊ ረብሓ ዝደልዩ ተመሳሳሊ ብድሆ ዘለዎም ሰባት እዮም እዚ ጂኦፖለቲካ እዩ ቀሊል ኣይኮነን
1: ነበ ሓፀርቲ ዜናታት ዓለም ከስግረኩም ከታበት ለበዳ ኢቦላ ንምድላው 9 ኣዋርሒ ክወስድ ከም ዝኽእል ተገሊጹ ቁፅሪ ብለቡዳ ኢቦላ ዝሞቱ ሰባት እናወሳኺ ኣብ ዝኸደሉ ዘሎ እዋን ሓላፊ ውድብ ጥዕና ዓለም ዶክተር ቴድሮስ ኣድሓኖም ኣብ ጀኔቫ ንጋዜጠኛታት ኣብ ዝሃቦ መግለፂ ብኢቦላ ከም ዝተለኽፉ ዝተጠርጠሩ ሰባት 600 ዝሞቱ ድማ 139 ከም ዝበፅሑ ገሊጹ ፕሬዚደንት ዩጋንዳ ዩቨሪ ሞሶቨኒ ኣብ ልዕሊ ብወዱ ዝምራሕ ሰበስልጣን ወፍሪ ፀረ ግዕዚ እናጀሚሩ ነዘስዒቡ ሓይልታት ፀጥታ ዩጋንዳ ኣብ ካምፓላ ኣብ ዝርከብ መንበር ገዛ ናይቲ ካብ ስልጣኑ ዝተሰናበተ ኣፈ ጉባኤ ባይቶ እቲ ሃገር ኣብ ዝተገብረ ወፍሪ ሮልስ ሮይሰንን ሬንጅ ሮቨርን ዝርከበን ክባራት መካይን ኣብ ቀይዲ የት እዮም እስራኤል ኣብ ሊባኖስ ብዝፈፀመቶ መጥቃዕቲ ኣየር ህፃናት ዝርከብዎም 21 ሰባት ከም ዝሞቱ ተገሊጹ ኣብ ቴቲ ማለሶሎስ ኣብ ከተማ ዳይር ቃኑን ኣልናሃር ዝተፈፀመ መጥቃዕቲ 3 ህፃናትን 3 ደቂ ኣንስትዮ ዝርከብዎም 12 ሰባት ከም ዝተቐትሉ መንግስታዊ ሃገራዊ ማዕከን ዜና ሓቢሩ ሰራዊት እስራኤል ዛጊድ ዝሃቦ ዝኾነ ርእቶ የለን ናይ መወዳእታ ዜና ርሑቕ የመናዊ ምኒስ

0: እስራኤል ኣብ ልዕሊ ብመውቅ ሕዘት ኣስሩ ደለይቲ ፍትሒ ቀዛ ብምልጋፁ ይኹንን ኣሎ ሚኒስተር ሃገራዊ ድሕነት ርሑቅ የመናዊ ኢታመር ቨን ጌቨር ኣብ ጥቓ ቆጵሮስ ባሕልታት ባሕሪ እስራኤል ተዓጊቱ ናብ ቀዛ ተኸይዳ ብዝነበረት ናይ ረድኤት ጃልባ ኣብ ዝነበሩ ደገፍቲ ፍልስጤማውያን ዝሃቦ ርእቶ ኢጣልያን ፈረንሳን ቅቡል ኣይኮነን ክብላ ኮኒነንኦም ንልዕሊ ክልተ ዓሰርተ ዓመታት ኣርሰናልን ደገፍታን ኩሉ ግዜ ካልአይቲ እናተባህሉ ብዙሕ ላግፂ ክፃወሩ ፀኒሖም እዮም ትማሊ ምሸት ግን እዚ ታሪክ እዚ ተቐይሩ ማንቸስተር ሲቲ ምስ በርማውዝ ሓደ ብሓደ ብዝኾነ ውፅኢት ማዕረ ድሕሪ ምፍልላያ መድፍዐኛታት ሓንቲ ፀወታ እናተረፎም ብወግዒ ናይ 2025-2026 ሻምፒዮን ፕሪምየር ሊግ ዓዲ እንግሊዝ ምዃኖም ኣረጋጊፆም ካብ ጎደናታት ሰሜን ለንደን ጀሚሩ ክሳብ መላእ ዓለም እተ ናይ መወዳእታ ፊስካ ምስተነፍሐ ዓብዪ ናይ ሓጎስ ፈንጠዝያ ተጀሚሩ ተፃወቲ እውን ኣብ ማእከል መሰልጠኒኦም ብሓባር ኮይኖም ሻምፒዮን ሻምፒዮን ኦሌ ኦሌ እናበሉ ሓዲሮም እዚ ዓወት እዚ ካብ ቀዳማይ ሚኒስተር ዓዲ እንግሊዝ ሰርከር ስታርመርን ከንቲባ ለንደን ሳዲቅ ካንን ፐፕ ጓርደላን እውን ናይ እንቋዕ ሓጎሰኩም መልእኽቲ ኣውሒዝሎም ኣሎ ነዚ ታሪካዊ ህሞት እዚ ብኣሕፅሮት ንምስናድ ካብ ሰለስተ ዝተፈላለዩ ኩርናዓት ዓለም ካብ መቐለ ለንደን ኣስመራን ሰለስተ ደገፍቲ ዝገበርነ ቃለ ምሕተት እንሆ
1: ማቴዎስ ገብርዮት ይበሃል ከተማ መቐለ እዩ ዝነብር ፈናል ምድጋፍ ጀመርኩም ካብ ቆልዕነተይ ግዜ ጀሚሩ ማለት ካብ ኤሌመንተሪ ግዜ በሊና ኣና ንእሻ ቆልዕ ትኽእል ኮይና ኢና ኩዕሾ ምርኣኒ ከምኡ ምድጋፍ ጀሚረ ማለት እዩ ኩሎም በቃ ኣብዞም ኩሎም ዝነበሩ ሓጎፅ ቦታት ማለት ከመይ ኢለ ከምዝገልፆ ንባዕሉ ንእሽተይ ይከብድ እ ከም ደጋፍ ኮይኑ ሓደሓደ ግዜ ኩዕሾ ወይከዓ ስፖርት ከምዚ ድክ ናይ ጥዕና ጌርኩም ሰድዮሞ ምታዊ ኮይነ ዝገብር ዓይነት ናይ ስፖርት ዓይነት ሞ ትበሪኻ ትዕግፍ ሎ ጫቅሎት ኣሎ ከምኡ ነዊሕ ግዜ ከዓ ክፅኢት ኣሎ ኩሎም ዓመታት ማለት ኩዕሾ ኮትሪኢካ በዚ ግዜ ክትጎስካ በዚ ግዜ እዩ ተጠዓሙ ኢካ ኣሎክን ዋንጫ ወሲድካ ንዕቡ ዝኸውን እቲ ትሪኦ ስምዒትካ ክዕግ ዝኽእል ውፅኢት ምርካብ ግን ብዛዕኹም ብዚ ዝኣክል ዓመታት ተፀቢና ማለት ኢና
2: እንታይ ምሃብለይ ብወገነይ በቃ ከብደይ ሓወሲ እየ ክፅበቐኒ ቀረባይ ማስቲ ቅድሚኡ ዝኾነ ኩዕሾ ይከታተልኒ ነይረ ግን ኣብ ከባቢካ ዘለዉ ሰባት ምስጠልካ ሕጂ ብኸምኡ ማራ ደጋፊት ኮይኑ በቃ ስምዒት ከታተሎም ነይረ ማለት ኣዛ ናይ መወዳእ ተጠወታ
3: ኣርሰናል ከዓ ዳርጋ ዕድሜና ሙሉ ደጊፍና ትብልና ምግናና ኣይኮነ ስተግሬት ፕሌር ከዓ ሕጂ ከምዚ ኢሎም ክሪኦም ኮለና ድ 22 ዓመት ለንደን ኢድሪድ ክበሃል ናይ ባሓቂ ትመሪ ኢና ዮ
1: ንላሕልፉ 22 ዓመታት በብዓመቱ ክንደይ ስኳድ ክንደይ ተፃወቲ መፅኦም ከይዶም ካብ ሽሙ ጀሚርካ ካብ ኣተላልፋ ካብ ገለ ኩሉ ዝሃቡካ ፅቡቃት ዝኮኑ ትዝታታት ክኮኑ ይኽእሉ ትተሓጎስካሎም ዘይደቀስካሎም መዓልታት ዝጓሃካሎም መዓልታት እና ኣዕሚ እዩ ምባት ፍሉይ ዘለ ስምዒት እዩ ዝስምዐካ ደስ እዩ ዘደቃባ ክሕጎስ ተቃካይዳ
2: ማራካ ተሓጊሰ እው ኣስመራ ካል ነገር ግደፊኦ ዳርጋ ፍርቂ ስመራ ከዚ ተዘያጋንንኩ ማለት እዩ ደጋፊ ኣርሰናል እዩ ማለት ብምሉእ ማለት እዩ ተደብልካ ማለት እ ኩሉ ሰብ ብጣዕሚ በቃ ተሓጊሱ ብጣዕሚ በቃ ብጣዕሚ ዘዝረከብካዮ ቻምፒዮን ወሲድናያ ገለፀ የለካ
3: ከቢድ ኢኖ ከምዚ ቀዳሚት ትመራት ነርካ ኣብቲ ናይ ሙሉእ ሲዝን ከዓ መበልካለ ወፅ ተኸታታሊ ስለስ ዓመት ብጣዕሚ ከቢድ እዩ እዚ ዓመት እዚኣውን ቁሩብ ፈታኒት ነራ ግን በዲሕማ ወፅኦም ኣለዎ ብሰብ ከዓ ብጣዕሚ ተሓጊሱ ዘሎ ብፍላይ ደገፍቲ ኣርሰናል ዝኣክል ዓመታት ፍፃንሒልካ ይተሓስብ ደገፈ ኮንካ ብፍላይ ዘንዛ ሓለፋ ሰለስተ ዓመታት በዚ ነገሮ መቃወማርያ ኣብ ናይ መወዱ ግዜ እዮም መበልካ ለይቲ ዝውፅ ነሮም ሲዝን ክወዳቀሩ ኮሎ ማለት እዩ ትኩነታት ኣንፀላሊ ነሩ እዩ ግን ኣይተወደን ከይተወደ ፀወታ ከወዳድኦም ኣለዋ ሕ
1: ናብ ዝቀባሊ ናይ ክሪስታል ፓላስ ፀወታስ ኣርሰናል ብከምኡ ዓይነት ተሰቢቶም ብክልቲኡ ጎኑ ኮይኖም ናጣቑዑ ትትቦም ማለት እዩ እዚ ምስሉ ብዘለ ስምዒት ይዘካ እንደገና ከ ኣረጋጊፅካ ንመጨረሻ ፀወታ ምክያድ ባዕሉ ናይ ስሚኢታዊ ምርግጋዕ ይፈጥረልካ
2: ኣነ ሓቂ ዘረባ ሕጂ ብጣዕሚ ተሓጊሰ የ ዘለኹ ሓገሰ ይወሰን የብሉን በቃ ሕጂ መራ ኮይና እምበር ማህላይ ጌርካ ቲክቶክ ምስራሕ ጥራይ ተሪፋት ነራ ቋዕ ጥራይ ሕጂ ዋንጫ ወሰድና
3: ካልኣይ ግዜ ሴሌብሬሽን ንገብረሉ እዩ እዚ ዓወትና ንፅምብለሉ ፀወታ ስለዝኾነ ብሃንቲና ንፅበ የ ዘለና እዩ
1: ክፈትዮ ናይ ቻምፒዮንስ ሊግ እውን ፀወተ ስለ ዘለዎ እውን ካልእ ትፅኢት ክትገብር ተስፋ ይህብካና ብጣዕሚ ደስ ክኸውን ኢሉ ተስፋ እዩ ቀደም ያንኣብነት ሞባይል ኢንተርኔት ኣብ ዘይነበረሉ ግዜ ካንታካ ተፃዊቱ መብራህቲ ይጠፍእ ወይ ከዓ ኣብ

0: ስልክ ደውዬ ላሳሳሰኝ ሲሆን ገና ከታ ወድ እና ዞም ግዜ ሙሉ ሙሉ ኦፕሻን ይሆን ብለህ ናይ ሶሻል ሚዲያ መጽዩ ሰብ ብዝተፈላለየ ዓይነት መንገድታት ዝኽሮ ናይ ናጠቃላ ቀንቲ ክኾን ይኽእሉ ናትካ ትድግፎም ወይ ትድግፎ ክለብ ለትድገፍ ክኾን ይኽእሉ እና ብጣዕሚ ፍልይ ዝበለ ኣተባብራ እዩ እና ብጣዕሚ ዘሐጉስ እዩ ንዘመናት ኩዕሾ ዝርእሰብ ወይ ኩዕሾ ዝድግፍ ሰብ ይርድኦ ኢለ ይሓስብ ማዕረፍ ክንደይ ምዕታ ከም ዝገብር ማዕረፍ ክንደይ ዕግበት ከም ዝሰትር ኩዕሾ ምርኣይ ሓደ ስፖርት ዝባሃል ፈጠልካ ስምዒት ኩሉ ኢና እንኳዕ ደስ ዘለና ክንዘግኹ ብኩሉ ዓመታት ቴንኪ ዩ ኣርቴታ ክንደ ድብኡ
1: ኣብ ናይጀርያ ተሓቢኡ ዝፀንሐ ሚኒስተር ነበረ ብትሕቲ ቀዳኣትዩ ትካል ፀረ ብልሽውና ናይጀርያ ሚኒስተር ሓይሊ ኤሌትሪክ ነበር ሳልሕ ማማን ብብልሽውና ተኸሲሱ ን75 ዓመታት ማሰርቲ ድሕሪ ምፍራዱ ተሓቢኡ እኳ እንተፀንሐ ድሕሪ ሓደ ሰሙን ግን ኣብ ቀይዲ ኣትዩሎ እቲ ትካል ኣብ ዘውፅኦ መግለፂ እቲ ሚኒስተር ነበር ንክልተ ፕሮጀክትታት ሓይሊ ኤሌትሪክ ሃይድሮ ኤሌትሪክን ዝዓለመ ገንዘብ ብዝተኣሳሰር 12 ክሰታት ገበነኛ ኮይኑ ተረኺቡ ከም ዘሎ የመልክት። ዝኸበርኩም ተኸታተልትና ናይ ሎሚ ምሸት ምድባትና ኣብዚ ዛዚምና ኣለና ንዝያዳ ሓበሬታን ዜናታትን ፍሉያት ትሕዝቶታትን ኩሉ ግዜ ኣብ መርበብ ሓበሬታታትና bbc.com/ትግርኛ ወይ ድማ ኣብ ማሕበራዊ መራኸቢታትና ፌስቡክን ዩትብን ዋትሳብን ክትረኽቡና ትኽእል ኢኹም። መሳኹም ዘምሰኹ ኣዜ ብርሃነ ምስ ተረኛ ቴክኒሽን ላየን ፅጋብን የቕሬታ ምሳኹም ዘምሰኹ ኣዘይ ብርሃነ ምስ ኣወሃ ሃዲት መደብ ላይን ፅጋብን ተረኛ ቴክኒሳን ጆናታን ብምዃኒ ኢና ብሩኽ ለይቲ